ሰው አዲያ በነበረ ዘያነኝ አመደንተም እዛቾ መዘካዮ አዲያ መተበ መመጃ ታመውቶ አብነ ያኔ ቢቢ ሰው አዲያ በነበረ ዘያነኝ